0: ወሲኾም ብዛዕባእቲን ህይወት ደቂ ሰብ ክህሉ ዝግባእ ኣኽብሮት ዓሚቕ ድኽመት ከም ዘለውን ኣጠንቂቖም። እዚ ኸዓ ብዛዕባ ህላዊ ኣምላኽን ኣብ ህዝባዊ ህይወት ዘለዎ ፍልጠትን ምስ ምጥፋእ ተተሓሓዘ ምዃኑ ገሊጾም። መበቆል ክርስትያናዊ መንነት ኤውሮጳ ምዝካር ማለት ንቤተ ክርስትያን ፍሉይ ቦታ ምሕታት ማለት ዘይኮነስ ንሓደ ክፋል ባህላዊ ታሪኽ ኤውሮጳ ኣፍልጦ መሃብን ኣብዚ ዘመን እዚ ብዛዕባ ህላወ ናይቲ ኣህጉር ምሕታትን ማለት ምዃኑ ገለጹ። ፖለቲካን ዲፕሎማስን ንቕድሚት ዘሰጉም መንገዲ ንምርካብ ክቃለሳ ከለዋ ኣብያተ ክርስትያን እንታይ ኣበርክቶ ክገብራ ከም ዝኽእላ ንዝብል ሕቶን ክምልሱ ድማ ኣብ መንጎ ኩለን ኣብያተ ክርስትያን ሰላም እንደገና ምርካብ ኣድላይ ምዃኑ ገለጹ። ክርስትያን ምእመናን ኣብቲ በዚ መንገዲ እዚ ዝንበር ርክባት ተመርኪሶም ጥራዮም ንሕብረተሰብ ሓድነትን ሰላምን ከናዲ ክሕግዝዎ ዝኽእሉ ክብሉ ኣመልከቱ። ኢቁመናዊ ጉዕዞ ኣብ በበይኑ ዝዓይነቱ ፍልልያት ሓድነት ንምድላይ ዘይዓግድ ብሓባር ናይ ምንባር ተመክሮ ከቕርብ ይኽእል እዩ። በዚ መዳይ ዝኸኣዮም ይብሉ ብፁእ ካርዲናል ኮኽ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝወሰድዎ ኣብቲ ሓደ ጐይታ ሓድነት ምርካብ ዝብል ኣጐስጢኖሳዊ ጭርሖ ንካቶሊካዊት ቤተ ክርስትያንን ንኢቁመናዊ ሕብረተሰብን ከምኡውን ከማረኣእያኦም ንሲቪላዊ ማሕበረሰብ እውን ከይተረፈ ብሓባር ናይ ምንባር ሓላፍነት ዘመልክት ክብሉ መግለጺኦም ደምደሙ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
2: يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት ሓደ ጥቅምቲ 2026 ዓመተ ምሕረት መደብ ፈነወናር ስሪቃነ ጳጳሳት የመበል 14 ዕለት 30 መስከረም ዝለገስዎ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ቃል ቅዱስነቶም ድሕሪ ዝለገስዎ ኣስተምህሮ ትምህርተ ክርስቶስ ብምክንያት ዝኽሪ መበል 15 ዓመት ኣዋጅ ኣንጻር ዘይሕጋዊ ምዝውዋር ገንዘብን ምውላእ ግብረ ሽበራን ቅዱስቲ መንበር ኣብ ዝተኻየደ ዓውደ ጉባኤ የኔታ ኤንቶኒ ኤክፖ ዘስምዖ መደረ ናይ መወዳእታ ጸብጻብ ናይ ሲኖዶስ ሽማግለ ሕገ ቀኖና ኣብ ዝምልክ ቶ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሓኩም እናበልና ናብ ናይ ሎሚ መደብ ፈነወና ሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ዘካየድዎ ናይ ቀረባ እዋን ሃዋርያዊ ዑደቶም ኣመልኪቶም እተፈላለየ ጉልሕ ነጥብታት ብምዝካር ዳግም ልደት ብዝብል መሪ ሓሳብ ኣስተንቲኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ረቡዕ ዕለት 30 መስከረም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ከተማ ፓሪስ ዝርከብ ካቴድራል ኖተርዳምን እቲ ዘሕለፎ ዘሕዝን ፍጻሜን ዘኪሮም ብምሳሌያዊ መንገዲ ነቲ ኣብ ሃገረ ፈረንሳ ዘካየድዎ ሃዋርያዊ ጉዕዞ እውን ብርሃን ክኾኖ ከም ዝኸኣለ ገሊፆም ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ኣብ ዘካየዱ ሃዋርያዊ ጉዕዞ ናብ ከተማታት ፓሪስን ሉርድስን ኣብ ሰበይን ምብራቕ ፈረንሳ እትርከብ ከተማ መድስን በጽሑ። ኣብቲ ዘካየድዎ ምብጻሕ ምስ ብኣሽሓት ዝቝጸሩ መንእሰያት ኣብ ሓደ ናይ ስፖርት ሜዳ ተራኸቡ። ኣብ ኩሉ ደረጃታት ዕድመ ወዲ ሰብ ንህይወት ምክልኻል ኣድላይ ምዃኑ እውን ኣጉልሑ። ኣብ ኤውሮጳን ኣብ መላእ ዓለምን ሰላም ክሰፍን ድማ ጻውዒት ኣቕሪቦም። ኣብታ ቀዳመይቲ መዓልቲ ሃዋርያዊ ጉዕዞኦም ኣብ ከተማ ፓሪስ ኣብ ዝርከብ ካቴድራል ባዚሊካ ኖተርዳም ጸሎት ዘሰርካ ዕረጉ። እዚ ባዚሊካ እዚ ኣብ ወርሒ መያዝያ 2019 ብምኽንያት ባርዕ ሓዊ ዝዓነወ እሞ ኣብ ወርሒ ተሓሳስ 2024 እንደገና ዝተኸፍተ እዩ ዝነበረ። ኣብቲ ዘካፈልዎ ኣስተምህሮ ንኹሎም እቶም ሃንጎፋ ኢሎም እተቐበልዎምን ኣብ መደብ ጸሎት ተሳተፉን ኣመስጊኖም። እዚ ዳግመ ልደት ናይዚ ካቴድራል ንብምሉኡ ሃዋርያዊ ጉዕዞኦምን ንመጻኢ ከምጽኦ ዝኽእል ፍረታትን ንኽንርዳእ ብኸመይ ከም ዝሕግዘና እውን ኣጉልሑ። እቲ ኣብ ኖተርዳም ዘጋጠመ ባርዕ ሓውን እቲ ስዒቡ ዝመጸ ዳግመ ህንጸትን ኣብ ኩሉ ደረጃታት ኣወንታዊ ምላሽ ከም ዘለዓዓለ ወሲኾም ገለጹ። ኣብ መንጎ ቤተ ክርስቲያንን መንግስትን ህዝባዊ ትካላትን ሲቪላዊ ማሕበረሰብን ናይ ምትሕብባር ኣብነት ከዓ እዩ ዝነበረ። ልክሲ ግብረ ሰናይን ኣበርክቶ ክኢላታትን ሰብ ጥበብን ሰራሕተይናታትን ብዝበለጸ ንምጥቃም ድማ ሓጊዙ ይበሉ። እዚ ንሓባራዊ ረብሓ ዝተገብረ ውህደት ንትካላት ፖለቲካውን ማሕበራውን ሓይልታት ከምኡውን ንኹሎም እቶም ሲቪላውን ቁጠባውን ሓላፍነት ዘለዎም ሰባት ልሙድ ክኸውን ኣለዎ ይብሉ ርእሰ ሊቃነ ጳጳሳት። ነዚ መልእኽቲ እዚ ምስ ሰበ ስልጣን ሃገረ ፈረንሳይ ኣብ ዘካየድዎ ኣኼባን ኣብቲ ኣብ ማእከላይ ቤት ጽሕፈት ዩኔስኮ ኣብ ዘቕረብዎ መደረን ከም ዘመሓላለፍዎ እውን ገሊጾም። ኣብ ከምዚ ዝኣመሰለ ምትሕብባር እተመስረተ መሰረታዊ መለክዒ ክብሪ ወዲ ሰብ ኮይኑ እዩ ዝረኸብዎ። ኣብ መንጎቲ ኣብ ኖተርዳም ዝዓረገ ጸሎት ዘሰርክን ከምኡውን ድሕሪ ሓጺር እዋን ምስ 80,000 ዝኾኑ መንእሰያት ኣብ ናይ ስፖርት ሜዳ ፓሪስ ዘዕረግዎ ጸሎተንዋምን ዘይርሳዕ ናይ ጸሎት ምንቅስቓሳት ከም እተኻየደ መስኪሮም። ክልተ ምሉእ ብምሉእ እተፈላለዩ ቦታታት ግን ከዓ ክልተ ተመሳሰልቲ ፍጻሜታት ኮይኖም ዳርጋ ብመንፈሳዊ መዳይ ሓድነት ዘለዎም እዮም ዝነበሩ። እንታይ እዩ ዘጣምሮም? እታ ቤተ ክርስቲያን ብእምኒ ወይ ብስሚንቶ ዝቖመት ዘይኮነትስ በቶም ጐይታናን መድሓኒናን ኢየሱስ ክርስቶስ እተፈቕሩ ሰባት ዝቖመት ክንዲ ዝኾነት እያ። እቲ ናይ ስፖርት ሜዳ ብሓድሽ ወለዶ ሃገረ ፈረንሳይ መሊኡ ነበረ። ብምኽንያት ዕድሚኦም ዘይኮነስ ብምኽንያት መንፈሶም ከምኡውን ናይ ልብን እምነትን ነጻነትን ሓድሽ ወለዶ ፈረንሳይ ከም ዝነበሩ ኸኣ ገሊጾም። እቲ ዝዝምርን ዝጭድርን ግን ከዓ ስቕታን ጽሞናን ከምኡውን ንሓቅን ፍቕርን ሃረር ዝብል ልቢ ዝገልጽ ኣቓልቦን ስምዒታውን ገጽ ከም ዝነበረ ብምምልካት ኣስዕብ ኣቢሎም ድማ እቲ መደብ ጸሎተንዋም ዓብዪ ምልክት ተስፋ እዩ ዝነበረ ብምባል መስኪሮም። ንርእሰ ሊቃነ ጳጳሳት እዚ እውን ተመሳሳለ ተስፋ እዩ ዝነበረ። ኣብቲ ሰባት በብመዓልቱ ንኽብሪ ደቂ ሰብ ብፍቕሪ ንምግልጋል ዝውፈይሉ ማይሶም በኪታ ዝበሃል ማእከል ስደተይናታት ኣብ ዝገበርዎ ምብጻሕ እተረእየ ተስፋ እውን እዩ ዝነበረ። ካልእ ምልክት ተሓድሶ ኣብ ዝቐረበ ዓመታት ኣብ ፈረንሳ ቁፅሮም እናወስኺ ዝኸይድ ዘሎ ሓደስቲ ተጠመቕቲ መንሰያትን ዓበይትን እዩ ዝነበረ። ኣብቲ ኣብ ከተማ ፓሪስ ዝካየድ ዘሎ ናይ ክልላዊ ጉባኤ ሲኖዶስ ኣኼባ ብምስታፍ እውን ኣተባብዕዎም። ኣብቲ ኣብ ማእከል ቅርዓት ከተማ ፓሪስ ዝርከብ ፒያሳ ፓላስ ደላ ኮንኮርድ 700,000 ዝኾኑ ምእመናን ንዘዕረግዎ መስዋዕቲ ቅዳሴ እውን ዘኪሮም። እዚ ድማ ምእመናን ነቲ ውሩይ ጎዳና ኣቬኑ ደላ ቻምፕስ ኤሊሴ ክሳዕ ኣርክ ደ ትሪንፌን ዝበጽሕ ጎዳና መሊኦሞ ከም ዝነበሩ ብኣድናቖት ይዝክሩ። ኣብ እዋን ቅዱስ ቁርባን ሰብ ቅዱስ ቁርባን ክቕበል ከኣለ፣ በዚ ከምዚ ድማ ኣብ ኩሉ ቦታ ተዘርጊሑ ነበረ በሉ። እዚ ናይ ሓቂ ዳግመ ህንፀት እዩ። ዳግመ ህንፀት እታ ቤተ ክርስቲያን ብኣማላድነት ቅድስቲ ድንግል ማርያም እማ ኣምላኽ ጥራይ ክርከብ ዝከኣል ድማ እዩ ዝነበረ ክብሉ እውን ወሲኾም መስከሩ። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ናብቲ ናብ ከተማ ሉርድስ ዘካየድዎ ንግደት ምልስ ብምባል መቕደስ ስልጣነ ፍቕሪ ቢሎም ብምፅዋዕን ከምኡውን ናብ ካልኣይ ክፋል ሃዋርያዊ ጉዕዞኦም ናብ ሉርድስ ናብቲ ህቡብ ቤተ መቕደስ ቅድስቲ ድንግል ማርያም ከም ዝበጽሑ ኣዘንተው። ኣብ ሉርድስ ጐይታ ብሓልዮት ኖና ቅድስቲ ድንግል ማርያም ንዅሎም ነጋድያን ብፍላይ ከኣነቶም ብስጋን መንፈስን ዝሓመሙ ናይ ተስፋን ዳግመ ልደትን መልእኽቲ የመሓላልፍ በሉ። ብግህዶ ከረጋግጾ ዝደሊ መልእኽቲ እንተሃልዩ ነፍሲ ወከፍ ሰብኣዊ ህይወት ኣብ ዝኾነ ይኹን ኩነታት ወላ እውን ኣብ ኣዝዩ ድኽመት እውን ከይተረፈ ዘይገሃዝ ክብሩ ይዕቅብ። ብሰብኣዊ ርሕራሕን ብሓገዝ ስነ ፍልጠትን ካብ ስቓይ ናጻ ክኸውንን ክሕገዝን ይግባእ በሉ። ብተወሳኺ እውን ምስ ጉጅለ ግዳያት ዓመፃ ዘካየድዎ ርክብ እውን ዘከሩ። ኣባኡ ድማ ንኻልኦት ግዳያት ፍቓዶምን ናይ ቤተ ክርስቲያን ድሌትን ክገልጹ ክሕግዝዎም ሓተትዎም። ነቲ ኣብ ህይወቶም ዝወረደ ስቓይ ክርድኡን ከምኡውን ማህሰይቲ ንምክልኻል ክዓዩን ክሕግዝዎም ኣተባብዕዎም። ኣብ ሉርድስ ርእሰ ሊቃነ ጳጳሳት ኣብቲ በብመዓልቱ ኣብ ቤተ መቕደስ ዝካየድ ናይ ሽምዓ ምብራህ ስነ ስርዓትን ጸሎተ መቁፀርያን ተሳቲፎም። ትማሊ ድማ ኣብ እዋን ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንዝተሳተፉ ኢጣልያውያንን ጀርመናውያንን ኣብ ዘመሓላለፍዎ ቃል ሰላምታን ምሕፅንታን ኣብዛ እትመጽእ ወርሒ ጥቅምቲ ምእንቲ ሰላም ጸሎተ መቁፀርያ ምጽላይ ኣድላይ ምዃኑ ኣትሪሮም ተዛረቡ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ናብቲ ብኻልኣይ ውጋ ዓለም ዝዓነወ ዞባ ፈረንሳን ኤውሮጳን ናብ ከተማ መጥሲ ዝገበርዎ ምብጻሕ ከምኡውን ብዛዕባ ሳልሳይን ናይ መወዳእታን ክፋል ሃዋርያዊ ጉዕዞም ጠቒሶም መግለጺ ኣካፈሉ። ነቲ ሓደ ካብቶም መስረቲ ሕብረት ኤውሮጳ ዝኾነ ሮበርት ሹማን ብምጥቃስ ንመብዛሕትኡ ህይወቱ ኣብ ከተማ መጥሲ ዘሕለፈን ድሕሪ ካልኣይ ውጋ ዓለም ሰላም ዘስፋሕፍሐን ከም ዝነበረ መስከሩ። ዘመናዊት ኤውሮጳ ብርግጽ ድሕሪ እቲ ውግእ ዘስዓቦ ዕንወት ከም ውጥን ሰላም መጠን እያ ተወሊዳ። እቲ ኣብ ከተማ ፓሪስ ኣብ ዝርከብ ባዚሊካ ኖተርዳም ዘጋጠመ ባርዕ ሓዊ ኣብ ካልኣይ ውጋ ዓለም ንኤውሮጳ ዘጋጠማ ኩነት እዩ ዝመስል ዝነበረ ክንብል ንኽእል። ኤውሮጳ ድማ ኣብቲ ኣብ መንጎ ህዝብታት ዘሎ ዲሞክራስን ሓድነትን ሕውነትን እተመስረተ ብክርስትያናዊ መበቆል ዝግለጽ ዳግም ተወሊዳ እያ። ሎሚ እውን እንተኾነ ኣብዚ መሰረትን በዛ ኣገዳሲ ናይ ህይወት ደምን እዩ እቲ ውጥን ኤውሮጳ ኣብ ዝያዳ ዓለምለኻዊ መድረኽ ክትሕደስ ዘኽእላ እዩ ዝነበረ። ኣብዚ መዳይ እዚ ኣብ መንጎ ሃይማኖታት ዝግበር ዘተን ዝርርባትን ኣገዳስነት ከም ዘለዎ እውን ጠቒሶም። ምስ ተወከልቲ ተፈላለየ ሃይማኖታት ኣብ ከተማ መትሲ ዘካየድዎ ኣኼባ ብምዝካር እውን ናይ ከተማ መትሲ ጻውዒት ንምዝርራብን ሰላምን ከም ዝኸተመ እውን ገሊጾም። ብዛዕባ ካልኣይ ውጋ ዓለም ነቶም ቋንቋ ጣልያን ዝዛረቡ ምእመናን ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ኣብዝሓለፈ ሰንበት ዕለት 27 መስከረም ኣብ ቦሎኛ ብ1944 ብወተሃደራት ናዚ ተቐትሉ 3 ሰማዕታት ካህናት ብፅናዎም ከም እተኣወጀ እውን ጠቒሶም። እዞም ኣገልገልታ ኣምላኽ ዝገበርዎ ዝለዓለ መስዋዕቲ ኣብዚ ዘመን እዚ ንዘለዉ ክርስትያን ምእመናን ብፍላይ ኣብ እዋን ፈተና ኣብ ጎና ኣሕዋቶምን ኣሓቶምን ደው ንኽብሉ ትብዓት የርኢ ክብሉ መስከሩ። ነቲ ዓለም ህይወት ምእንቲ ክትረክብ ዝብል ጭርሖ ናይቲ ሃዋርያዊ ጉዕዞኦም ብምዝካር እቲ ዘካየዱ ሃዋርያዊ ጉዕዞ ብዙሕን ነባርን ፍረ ከም ዘምጽእ ተስፋ ብምግባር ምስክርነቶም ዛዘሙ።
0: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መዛዘሚ ዕለ 30 መስከረም ዘቕረቦ ናይ ዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ነባሪ ሰላም መሰረታት ከነብር ዝኽእል ቅንዕና ዘለዎ ተወፋይነት ጥራይ ምዃኑ ብምዝኽኻር ኣብ ኢትዮጵያ ዞባ ትግራይ ኩሎም ወገናት ተጻብኦታት ደው ከብሉ ፀውዒቲ ከም ዘቕረቡን ኣስዒቦም እውን ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዓሚቕ ስክፍታ ኣብ ኢትዮጵያ ዞባ ትግራይን ኣብ ጎረባብቲ ከባብታት ዓፋርን ኣምሓራን ዳግማይ ተጻብኦታት ዝተ لعلى بعميق سكفتا يكتاتلو كم زلو دحرز لقصو حفشا استمرو تمرتا كريستوس بمحبار نزيس عوائت نبتوم ابتقجت نزيس هاتفو زلو وقنات انكاقربو نخلوم وقنات مقدزة اخمار صلبا ولمنا اقرب ادك او قجت نزاقم يقاد دودا عمبر فتسيمو اي فتحون ايو اسر موت انواتن كيمتان ايو ززر كان عنا زمالو او ثم دوت راي ايو ننبار السلام مسارات كان برزخ البيلا محبر سب عالم كلو سبعو حاجزات نهز تتقامو كاقرب لقسن واناوي عبركتو او كاقرب زلوم تسفا كم زغالت سوزينا فاتيكان افليتو كونتات تكراي كاب غزينا بغزي وترزمال او ناخونا يخيير كم زلون ابزحالو فساعتات كاب كلتشان اسران كسع كلتشان اسران كلتان عمتا محلت كأن بوليتيكا وحايلي اتزوبع زخونا هزبا ويان حرنة تكراي مس سراويت اتيوبيا زي تواغ ابزوان زي ابسمن اثيوبيا تغراين ابغروبابت كبابتات عفارن امحارن مالت تكزه معرب تغراي ابكباب ولك ايت ابدوب كل العفار كومون ابزتفال علي كبابتات امحارا بركت زبلو غونصتات مهلاو ايو زنكر كوزروز موتو غنا بناصا كرغاغص ايكا علم بمساله سرايت اثيوبيان توغات حيلتاتن يقرب مهلاون علم حقوف دوب البو محبر حخايم كم صبصبو ابمون 20 كلتن إسران حمشت المسكرم لعلي 400 وقوعات نب أباي تحكمنا كورومن اللاماتان كاتو انكالو كالغوط سلستميتي أبي سمينعو معرب تقراي سحولن شيرن أباي تحكمنا كمزاعتو انكفلت أبتي بسنكي اتقجتات زيوز تحاسي كبابتات سباو حاقزات المقربات سقام قويني قدسل اللو بزوحات سرقياتات كوارت انكالو أبي زوبع السمين مربب مراخبتات ملبو ملو تقواري تسلزلو سرحتيناتات رديئت تعارتاتم كوها هدو كمزاي كعالو يفلت ببوليتيكوم مداي منغست إثيوبيا نقربت حقر إرترا نتقاوم تحيلتات تدقف على انكبل كغسسن كالو منغست إرترا دما أبو مبرراخ عمد زخوان يخون إيدي كم زيبلو بطرر كم زغلاتسان زي كم زيلون كالو حبرات أوروبا نتي كونتات ببوليتيكاوي يخون بوتهد دراوم مداي بغلطو فنات بلاشو يخيير كم زلو بمقلاتس إتي نمالا زوبا كحمزخ الانكبل زغلاتسو داقماي مجمارة جيجت داون مبعال زعلما كرتوف سنميلاوي كلي اور كبن سب اون سغمتات كتاكبر مخانو يحبر ناي سينوروس شماغل لغودات حقا قنونا ناي مو داتا تصبصب تقمتي كلتشان اسران كلتن تقمت كلتشان اسران اربعتن عمت محرات بغل تحفشو غوب ايتات سينوروس باباسات ابزكايدو ايو مسارات ابحقيك انونا لاتينايت بيتا كريستيان ممحياش كغبر حساب يقرب ناي سينوروس شماغل لغودات حقا قنونا ناي مو داتا تصبصب بيت صحفت سينوروس تحاتيمو وقعو كم زخونن ني سينوروس نمغلغال تمسرتن اي سينوروس شماغل لغودات حقا قنونا مسناي دست ممبر على بيت صفات حقاوي سندات بمسمو مع وجيت مسرح سينوروس كلتا شنسران حادن كلتا شنسران اربعتن عمت محرات مسرات بمقبار زعي كوينو اتو سند كم زحبرو دي شما قلق ودات حقاك انونا كاب مسرح سينوروس زوات تيولوجياون سنة اقليسياون رديتات بغمينا بك انونا وسرعاتات كتير قوم كم زق اللي نمان لايز عمت كوينو سلس دانا اكزي ارماسات فاليون ايو ابحاد سير قزي نتي حجز الله حقي ابجبوت كنتات ناتقاحد انكرلو ني عقل سعوي هوات بقصبات كدقف سخيل ممحياشات حساب يقرب زوم امامتات زي عام ارقستي نايتي اب ناي مقلايك زي وطن اتتلمي كابتي مسرح سينوروس زوغ لحو دليتات زناقالة مسك العوي اقبابن مزمل كوتوم ناي كدس ممبر لحلوات عبايت صحفت بامت حبابارن بحدش ممرحتات وي مكلخال نايتوم درو اب قبرزلو كاللي زخيلو حيالو مدايات ينتصر اب مود داعتا اب نوويح قزينتي زقلق التيولوجياون سنة عقلسياون ردئتات مأنتي كالتقالل نخلتيو حقاك عنونا مالت لاتيناون مبراقاون حقاك عنونا بسفيحة كخلص يحسب اتلو مستحات متصبصب نحقاك عنونا تات مبراق اويانا بيتا كريستيان زملكات فريش ما قلس لست مصراتة نحق لاتينة رايز ملكات ايو ابحاد سير اوان كتكبر زقبو اوم ناي حقي امامتات يقرب بفلاي ازيام قدات ابوشتا عود بيتا كريستيان او محدار حوي ሓዊሱ ደቂ ተባዕትዮን ደቂ ኣንስትዮን ዓለማውያን ምእመናን ኣብ ቤተ ክርስትያን ብቕዓትን ብኽእለቶም ኣብ ቤት ፅሕፈታትን ሓላፍነትን ኣገልግሎቶምን ናይ ምፍጻም ዓቕሞም ዝምልከት ሕገ ቀኖናታት ምምሕያሻት ብዓይኒ ሲኖዳውነት ንፍሉያት ኣባይቲ ምክርን ኤጲስቆጶሳዊ ጉባኤታትን ዝምልከት ዝተወሰኑ ቀኖናታት ምኽላስን እዚኦም ድማ ኣብ መንጎ ከባብያዊ ኣብያተ ክርስትያን ናይ ምትሕብባር ሓላፍነት ዝስከሙ ኣቕለሳውያን ኣካላት እዮም ከምኡ እውን ኣሳታፊ ኣካላት ናይ ኣሳተፊ መዳያቶምን ልኡካን ወንጌላዊ ዝንባልኦምን ንምሕያል ምምሕያሻት ምግባር ካብ 2 ሓፈሻ ጉባኤታት ሲኖዶስ ጳጳሳት ማለት ጥቅምቲ 2023 ጥቅምቲ 2024 ዓመተ ምሕረት ጀሚሩ ነቲ ዝተፈፀመ ስራሕን ዝተፈረየ ሰነዳትን ብምትንታን ብምፅናዕን ክሳብ እቲ ብጉባኤ 2024 ዓመተ ምሕረት ዝፀደቐ ናይ መወዳእታ ሰነድ ሓዊሱ ሽማግለ ጉዳያት ሕገ ቀኖና ናይ መወዳእታ ሰነድ ናይ ወርሒ ጥቅምቲ 2024 ዓመተ ምሕረት ሓፈሻ ጉባኤ ሲኖዶስ ጳጳሳት ናይ መወዳእታ ሰነድ ሕቶ ብፅሑፍ 6171 ከምዝ መርመረን እዞም ሕጡብ ጽሑፋት እዚኣቶም ንማዕረ ክብሪ ምእመናን ኣብ ህዝበ እግዚኣብሔር ዘመልክቱ ኮይኖም እዚ ማዕርነት እዚ ብሕጋዊ መገዲ ኣብ ዓቕሚ ዓለማውያን ደቂ ተባዕትዮን ደቂ ኣንስትዮን ኣብታ ብቑዓትን ክኢላታትን ዝኾኑሉ ቤተ ክርስትያን ስልጣንን ሓላፍነትን ኣገልግሎትን ንምፍጻም ዘስዕቦን ኣብ መዳይ ቤተ ክርስትያናዊ ማሕደረ ሓዊሱ እዩ በዚ ምክንያት እዚ ሕገ ቀኖና ጉዳያት ዝምልከት ሽማግለ ሲኖዶስ ሕገ ቀኖና ኣንቀጽ 145 204 208 212 228 230 275 476 483 749 1112 1421 1425 ምግምጋም ግቡእ ኮይኑ ከም ዝረኸቡን እዚ ከዓ ንሕጋ ቀኖና ምስ ትምህርቲ ናይቲ ኣብ ቀረባ እዋን ናይ ዝተካየደ ሲኖዶስ ጳጳሳት ዝሰማማዕ መታን ክኸውን እዩ ሽማግለ ጉዳያት ሕጋ ቀኖና ከም ዝረኸቦ ኣብ መብዛሕትኡ እዋን እቲ ናይ ቤተ ክርስትያን ህልው ሕጋዊ ስርዓት ድሮ ንዓለማውያን ሰባት ጎኒ ጎኒ ጓሶት ኣብ ቤተ ክርስትያናዊ ሓባራዊ ሓላፍነት ዘጠቓልል ተራን ዕማማትን ዝያዳ ኣፍልጦን ምሻምን እኩሉ መሳርሕታት ከም ዘለዎ ኣስተውዒሉ ይኹን እምበር እዞም መሳርሕታት መብዛሕትኡ ግዜ ኣብ ግብሪ ዘይውዕሉ ኮይኖም ሓደሓደ ግዜ እውን ዝያዳ ተበፃሕትን ውፅኢታውያንን ንክኾኑ ዝሓየለ ስርዓታዊ ምርግጋፅ የድልዮም እዩ እቶም እማመታት ንገለ መዳያት ሕገ ቀኖና ምስቲ ሲኖዶስ ዝሓቦ ውሳኔታት ብዛዕባ ገለ እዋናዊ ቁርፅን ኣገባባትን ምትሕግጋዝ ዓለማውያን ኣብ ተልእኮ ቤተ ክርስትያን ንምስማዕ ዝዓለሙ እዮም ብፍላይ ዘገድስ ኣብ መንጎ ጓሶትን ካልኦት ኣባላት ምእመናንን ዘሎ መዳይ ናይ ሲኖዳዊ ምስትውዓልን ተወፋይነትን እዩ ኣብ ምግምጋም ድሌታት ጉስነትን ንዓቕለሳውያን ኣብያተ ፅሕፈት ምድላውን ብዝምልከት ብመሰረት እቲ ሕጂ ዘሎ ኩላዊ ስልጣናዊ ትምህርቲ ንሲኖዳውነት ከም ናይ ቤተ ክርስትያን ብንባሬ ዘሎ ባህሪ ዝህቦ ኣቃልቦ ንሲኖዶስ ብዛዕባ ሲኖዳውነት ብምፅምባል ቤተ ክርስትያን ንኩሎም ምእመናን ኣብ መስርሕ መማያ ዝሳተፈትሉ ትምህርቲ ካልኣይ ጉባኤ ቫቲካን ንምዕማቕን ንምቕባልን ዝዓለመ እዩ ኣብ ትርጉምን ኣተገባብራ ሕጊ ኩሎም ምእመናን ምክሪ ምቕባል ነቲ ዘሎ ስርዓታት ምግምጋም የድሊ እዚ ድማ ብመንፅር ሓድሽ ርድኢትን ዝተቀየረ ኩነታትን ኣብ ዝተወሰኑ ሕጋዊ ድንጋጌታትን ኣድላይ ምምሕያሽ ከስዕብ ይኽእል እዩ ብመንፅር ሲኖዳውነት ክኽለሱ ዘለዎም ፍሉያት ጉባኤታትን ኣብያተ ምክርን ጳጳሳትን ሕገ ቀኖና ብዝምልከት ኩሎም ኣባላት ህዝበ እግዚኣብሄር ኣብ ሓደ ፍሉይ ጉባኤ ክሳተፉ ዝኽእልሉ ተኽእሎ ብማዕረ ናይ ኣባላት ብመሰል ከምኡ እውን ነቲ ዝተዋሕቦም ናይ ምምክኻር ድምፂ ጥራሕ ዝብል ደረት ምውጋድ ብመንፅር ሲኖዳውነት ዝተሓስቡ ምህዞታት እዮም ንመላእ ቤተ ክርስትያን ዝምነ ኣብ ነፍሶ ከፍ 10 ዓመት ኣብያተ ምክሪ ክካየድ ዝብል ሓድሽ ድንጋጌ ዳግማይ ህይወት ንምሃብ ክሕግዝ ይግባእ ንኤጲስቆጶሳዊ ጉባኤታት ዝዓበየ ስልጣን ዝወሃቦ ናይ መንበረ ጵጵስና ጉባኤታት ስልጣን ቅድስቲ መንበር ምስጢረ ተክሊል ኣብ ምክትታል ዘገልግሉ ዓለማውያን ኣብ ምሻም ዘለዋ ተሳትፎ ብምእላይን ቅድስቲ መንበር ኣብ ውሽጢ ሓደ ዓመት መልሲ እንተዘይሂባ ንተግባራት ናይ ሓደ ጉባኤ ቅኑዕነት ዝብል ግምት ብምትእትታዊ እዩ ኣብ መወዳእታ ገለ ሓደስቲ ኣብነታት እንታይነትን ተራን ተሓጋገዝቲ ጳጳሳት ንምንፃር ዝፅዕሩ ኮይኖም ኣበርክቶ ልሂቀ ጳጳሳት ንምዕባይ ድማ ኣብ ናይ ጉባኤታትን ኣባይቲ ምክርን ጳጳሳት ዝሕቆፉ ሽማግለ ምሻሞም ይሕሰብ ሰርሳይን ናይ መወዳእታን ክፋል ናይ ትፀብጻብ እቲ ናይ መወዳእታ ሰነድ መገድታት ተልእኮ ወንጌል መንገል ለውጥን መጀመር አሳታፊ አካላት መህዳዝ ዘለዎ ህጹጽነት የኩል እዚ አቶም ናዋጅ ወንገልን ምስኡ መተሰሳር ህይወት ህዝብ እዚ አብሔርን ዝደግፉ አካላት እዮም አማማም ድማ ተልኮ ወንገል አንበር ውድባው ጥራይ አይኮነን ዝሰፈዐ ተሳትፎን አይዝ ተጠመቁ ቀዋማው መልክዕ ሽምግልና ይሐትት ብፍላይ አብውሽት ከባቢያዊት ቤተክርስቲያን ከምት በሕገ ቀኖና ዝተቀመጠ እዞም አካላት እዚኦም በመሰረት ቀኖናው ደረጃ መንፈሳዊ ውህበታት አገልግሎትን ብቕዓትን ናይቶም ኣብዚ ጉዳይ ዝሳተፉ ምእመናን ቀዳሞት ናይ ተሳትፎ ቦታታት እዮም ዝተፈላለየ ናይ ሓባር ሓላፍነት ንህያባት ውልቅ ሰባትን ሓባራዊ ውሳነ ዋጋ ይህቦ መስርሕ ሲኖዶስ ናይ ጳጳስ ናይ ጳጳሳት ጉባኤ ወይ ናይ ርእሰ ሊቃነ ጳጳሳት ናይ ውሳነ ብቕዓት ኣይወግድን እንታይ ደኣ ንኣበርክቶ ህዝበ እግዚኣብሔር ዘጠቃልል ኮይኑ ነቲ ናይ ሲኖዳውነት ተግባር ናይ ብሓቂ ናይ ሓባር ባህሪ ይህቦ ኣብ ሕገ ቀኖና ቁፅሪ 1213 ምምሕያሻት ተገይሩ እዩ ብተወሳኺ ኣብ ሕቱብ ፅሑፍ 10 ናይቲ ናይ መወዳእታ ሰነድ ዝተገልፀ ንመትከል ተሓታትነት ዝውገስ ሓደሽ ስርዓታት ኣተኣታትዩ ኣሎ
1: ምክትል ዋና ፀሓፊ ሓፈሻዊ ጉዳያት ቅድስቲ መንበርን ኣቦ መንበር ኮሚተ ቁጠባዊ ውሕስናት ቅድስቲ መንበር ክቡር የኔታ ኣንቶኒ ኤክፖ ብዛዕባ እቲ ቅድሚ 15 ዓመታት ኣብ ሃገረ ቫቲካን ንዘይሕጋዊ ዝውውር ገንዘብን ምወላ ግብረ ሽብራን ንምክልኻልን ንምቅላስን ዝወፀ ሕጊ ዘማእከለ ኣህጉራዊ ዋዕላ ዕላማ እዚ ሕጊ እዚ ንገንዘባዊ ንፅሕናን ኣብ ትካላት ዘሎ ተኣማንነትን ንምዕቃብ እዩ ዝነበረ ክብሉ ኣመልከቱ ኣብ ሃገረ ቫቲካን ዘይሕጋዊ ዝውውር ገንዘብን ምወላ ግብረ ሽብራን ንምክልኻልን ንምቅላስን ዝምልከት ናይ መጀመርታ ሕጊ ድሕሪ ምፅዳቑ ድሕሪ 15 ዓመታት ብፍላይ ከኣ ነትና ማዕበለ ዝኸይድ ዘሎ ዓይነት ገንዘባዊ ገበን ኣብ ግምት ብምእታው ነዚ ምዕባለ እዚ ንምዝካር እቲ ዝበለፀ መንገዲ ኣኽብሮቱ ጥራይ ዘይኮነስ እንደገና ብጥንቃቐ ምምርማሩ እውን እዩ ይብሉ እዚ ድማ ናይቲ ምክትል ዋና ፀሓፊ ሓፈሻዊ ጉዳያት ቅድስቲ መንበርን ኣቦ መንበር ኮሚቴ ቁጠባዊ ውሕስነት ቅድስቲ መንበርን ክቡር የኔታ ኣንቶኒ ኤክፖ ዕለት 29 መስከረም ንግሆ ኣብ ሃገረ ቫቲካን ናይ ዘካፈልዎ መደረ ማእከል ኣርእስቲ እዩ ዝነበረ ኣብቲ ኣብ ከተማ ሮማ ዝርከብ መንበረ ጥበብ ሉዊስ ዘዶም ኣብ ቅድስቲ መንበርን ቤት ምሕደራ ሃገረ ቫቲካንን ንመጀመርታ ግዜ ፀረ ዘይሕጋዊ ዝውውር ገንዘብ ዝምልከት ሕግን ኣንጻር ምወላ ግብረ ሽበራ ንምቅላስ ዝዓለመ ሕግን ካብ ዝእወጅ 15 ዓመት ዘርእስቱ ኣህጉራዊ መፅናዕቲ ተኻየደ ኣብ ቁጠባዊ ገበን ሓደስቲ ቴክኖሎጂ እናስፋሕፍሐ ይኸይድ ስለ ዘሎ ነዚ ስርዓት እዚ ንምግምጋምን ንምድልዳልን ዝግበር ጻዕርታት ምክያድ ኣድላይ እዩ ዝቕጽሉ 15 ዓመታት ካብቲ ኣብ 2010 ክትግምቶ ዘጸግም ዝነበረ ሓደጋታት ዝዛይድ ከምጽእ እዩ እናወስኸ ዝኸይድ ዘሎ እተሓላለኸ ፋይናንስያዊ ቴክኖሎጂ ቅጽበታዊ ዶብ ሰገር ዝግበር ንግዳዊ ምዝውዋር ገንዘብን ከምኡውን ምናባዊ ዝኾነ ንብረት ዘጠቓልል ንጥፈታት ሰብ ዝሰርሖ ኣዝተውዕሎት ከምኡውን ሓድሽ ዓይነት ገንዘባዊ ገበን የጠቓልል ብርግጽ ጽኑዕ ሕግታት የድልየና እዩ ልዕሊ ኩሉ ግን ድልዱል ትካላዊ ኣሰራርሓ ውፅኢታዊ ምትሕብባር ሞያዊ ግምገማታት ቴክኖሎጂያዊ ክእለትን ባህሊ ተሓታትነትን የድልየና እዩ ክብሉ እውን ኣመልከቱ ነቲ ሓድሽ ሕጊ ንምትእትታው ዝነበረ ግዜን ኩነታትን ምኽንያታትን እውን ኣዘኻኸሩ ብዕለት 30 ታሕሳስ 2010 ሕጊ ቁፅሪ 127 ቅድስቲ መንበር ተኣውጁ እዚ ሕጊ እዚ ንዘይሕጋዊ ዝውውር ገንዘብን ንምወላ ግብረ ሽበራን ንምክልኻልን ንምቅላስን ናይ መጀመርታ ሓፈሻዊ ሕጋዊ መሰረት ኣቖመ ኣብታ መዓልቲ እቲኣ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ነዚ ኣመልኪቶም ናብ ዝምልከተን ትካላት ቅድስቲ መንበር ኣመሓላለፍዎ ኣብ ሓባራዊ ሓላፍነትን ሓባራዊ ተሓታትነትን እተመስረተ ኣብ ኣህጉራዊ ስርዓታት ክሳተፋ እውን ወሰኑ እቲ ሓድሽ ሕጊ ድሕሪ ምጅማሩ ኣብ ዝነበረ ዓመታት ቀስ ብቐስ ዝሰፍሐ ሕጋውን ትካላውን መዋቕር ከም ዝማዕበለ እውን እንክገልጹ በብእዋኑ ናይ ወፃኢ ገምጋምን ቀጻሊ ምይይጥን ኣብ ኣህጉራዊ ስርዓት ዘይሕጋዊ ዝውውር ገንዘብ ንምቅላስ ኣብ ዝግበር ተበግሶታት ምስታፍ ከምኡውን እቲ ስዒቡ ተገብረ ተሓድሶታት ምክልኻልን ምቁፅጻርን ፋይናንሳዊ ገምጋማትን ኣህጉራዊ ምትሕብባራትን ኣደልዲልዎ እዩ ክብሉ መስከሩ ምቁፅጻርን ፋይናንሳዊ ምስትውዓልን ኣህጉራዊ ምትሕብባርን ንሰባት ንምዕቋብ ከምኡውን ተኣማንነት ንምዕቋብ ዘገልግል ምዃኑ ገለጹ ከምዚ ዝኣመሰለ ግልፅነት ንነፍሲ ወከፍ ትካል ኣገዳሲ እኳ እንተኾነ ንከም ቅድስቲ መንበርን ሃገረ ቫቲካንን ዝኣመሰላ ንግብረ ሰናይ ወፈያታትን ገንዘብን ዘበርክታ ናይ ምቁፅጻር ሓላፍነት ብሕድሪ ተዋህበን ትካላት ብዝያዳ ኣገዳሲ እዩ። እቲ ነዘን ትካላት ብሕድሪ ተዋህበ ሃብቲ ካብ ቁጠባዊ መዳይ ንላዕሊ ዋጋ ኣለዎ። ኣብቲ ተመደበሉ ዕላማ ንኽበፅሕን ብኸመይ ከም ዝመሓደርን ንጽሕናን ተኣማንነትን ኣዝዩ ኣገዳሲ እዩ። በዚ መዳይ እዚ ቁጠባዊ ንጽሕና ካብቲ ኣብ ትካላት ዘሎ ተኣማንነት ክፍለ ኣይክእልን እዩ በሉ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብ2020 ነቲ ማኒቫል ተሰሚየ ናይ ገምጋም ጸረ ዘይሕጋዊ ዝውውር ገንዘብ ሽልማት ምስ ተቐበሉ ገንዘብ ከገልግል ደኣ እምበር ክገዝእ የብሉን ዝብል መሰረታዊ ስርዓት ከም ዝመስከሩ ብምዝካር እዚ ዓሚቕ ኣገዳስነት ዘለዎ መሰረታዊ ስርዓት ከኣ ኣብቲ ስብኩ ወንጌለ ተሰሚየ ሃዋርያዊ ቅዋሞም ብንጹር ተገሊጹ ከም ዘሎ ኣመልከቱ። ሎሚ ድሕሪ 15 ዓመታት ነቲ ዓብዪ ምዕባለ ኣፍልጦ ክንህበሉ ንኽእል ኢና። እቲ ሕጋዊ መዋቕር ብስለት ረኺቡሎ፣ ተቋማት ድማ ብፍልቀታዊ መንገዲ ማዕቢለን ኣለዋ። ናይ ምቁፅጻርን ምትሕብባርን ሜላታት ከኣ ብዝያዳ እተሃላለኸ ኮይኑሎ፣ ባህላዊ ቁጠባዊ ንጽሕና በብቕሩብ ብትዕግስቲ ብዕዮ ሓጋዚ ኣካልን ብተቆጻጻርን ከምኡውን ገምገምቲ ሰበ ስልጣንን ክኢላታት ፋይናንሳዊ ሓበሬታን ኣኽበርቲ ሕግን ደያኑን ተቋማትን እናማዕበለ ይኸይዳሎ ክብሉ እውን መስከሩ። ቅድስቲ መንበር ኣብዚ ቀረባ ግዜ ርእሰ ሊቃነ ጳጳሳት ልዮን መበል 14 በቲ ሓድሽ ዘጽደቕዎ መምርሒ ቁጠባዊ ኣስተውዕሎን ከምኡውን ተቆጻጻሪ ስልጣንን ነዚ ተጸምዶዚ ዳግም ኣረጋጊጽዎ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 25 ሰነ 2026 ብናይ ኢድ ጽሑፍ ኣብ ዘመሓላለፍዎ መልእኽቲ ኣብ ቁጠባውን ገንዘባውን ንጥፈታት ግሉጽነትን ንጽሕናን ተሓታትነትን ኣድላይ ረቋሒታት ናይ ጽቡቕ ምምሕዳርን ንሓበራዊ ረብሓ ዝዓለመን እዩ ብምባል ደጊሞም ገሊጾም። እዚ ድማ ቅድስቲ መንበር ብቐጻሊ ቆራጽነትን ሕጋውን ትካላውን መዋቕር በብቕሩብ ንምድልዳል ዝገበረቶ ቆራጽነት ደጊሞም ኣረጋገጹ። ኣብዚ ሓለፈ ዓመታት እዚ መስርሕ እዚ ኣብ መሰረታዊ ስርዓታት ሕጋውነት፣ ግሉጽነት፣ ሚዛናውነት፣ ኣህጉራዊ ምትሕብባርን እተመስረተ ሰፊሕ ስርዓተ ምክልኻልን ምቁፅጻርን ከም ዘማዕብል ገይርዎ እዩ ክብሉ እውን ኣመልከቱ። ብተወሳኺ እውን ንዘይሕጋዊ ዝውውር ገንዘብን ንምወላ ግብረ ሽበራን ምስፍሕፋሕ ጃምላዊ ቅትለት ዘስዕብ ኣጽዋርን ንምቅላስ ዝሕግዝ ሕግታት በብቕሩብ ከም ዝመሓየሽ ገይርዎ እዩ። ኣብ ርእሲ እዚ ድማ ኣብ ገንዘባዊ ንጥፈታት ዝሳተፉ ትካላት ጽኑዕ ጥንቃቐ ዝመልኦ ቁጽጽር ከም ዝገብራ ገይርወን ኣሎ። እዚ መስርሕ እዚ ብሓደስቲ መምርሒታት ብኻልእ ደረጃ ንቕድሚት ይስጉም ኣሎ። እዚ ድማ እቲ ርእሰ ሊቃነ ጳጳሳት ባዕሎም ከም ዝገለጽዎ ግሉጽነት፣ ምልኣት፣ ውሕስነት ከምኡውን ድሕንነትን ናይ ቅድስቲ መንበርን ቤት ምሕደራ ሃገረ ቫቲካንን ንገንዘባዊ ቁጠባውን ስርዓታት ንምምዕባል ኣበርክቶ ይገብር ኣሎ።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅቡሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት ሓደ ጥቅምቲ 226 ዓመተ ምሕረት መደብ ፈነወናር ስሪቃነ ጳጳሳት የመበል 14 ዕለት 30 መስከረም ዝለገስዎን ዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ቃል ቅዱስነቶም ድሕሪ ዝለገስዎ ኣስተምህሮ ትምህርተ ክርስቶስ ብምክንያት ዝኽሪ መበል 15 ዓመት ኣዋጅ ኣንጻር ዘይሕጋዊ ምዝውዋር ገንዘብን ምውላእ ግብረ ሽበራን ቅዱስቲ መንበር ኣብ ዝተኻየደ ዓውደ ጉባኤ የኔታ ኤንቶኒ ኤክፖ ዘስምዖዎ መደረ ናይ መወዳእታ ፀብጻብ ናይ ሲኖዶስ ሽማግለ ሕገ ቀኖና ኣብ ዝምልከት ቶ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሓኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ዘካየድዎ ናይ ቀረባ እዋን ሃዋርያዊ ዑደቶም ኣመልኪቶም እተፈላለየ ጉልሕ ነጥብታት ብምዝካር ዳግም ልደት ብዝብል መሪ ሓሳብ ኣስተንቲኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ረቡዕ ዕለት 30 መስከረም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ከተማ ፓሪስ ዝርከብ ካቴድራል ኖተርዳምን እቲ ዘሕለፎ ዘሕዝን ፍጻሜን ዘኪሮም ብምሳሌያዊ መንገዲ ነቲ ኣብ ሃገረ ፈረንሳ ዘካየድዎ ሃዋርያዊ ጉዕዞ እውን ብርሃን ክኾኖ ከም ዝኸኣለ ገሊፆም ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ብዘካየዱ ሃዋርያዊ ጉዕዞ ናብ ከተማታት ፓሪስን ሉርድስን ኣብ ሰቤን ምብራቕ ፈረንሳ እትርከብ ከተማ መትስን በጽሑ። ኣብቲ ዘካየድዎ ምብጻሕ ምስ ብኣሽሓት ዝቝጸሩ መንእሰያት ኣብ ሓደ ናይ ስፖርት ሜዳ ተራኸቡ። ኣብ ኩሉ ደረጃታት ዕድመ ወዲ ሰብ ንህይወት ምክልኻል ኣድላይ ምዃኑ እውን ኣጉልሑ። ኣብ ኤውሮጳን ኣብ መላእ ዓለምን ሰላም ክሰፍን ድማ ጻውዒት ኣቕሪቦም። ኣብታ ቀዳመይቲ መዓልቲ ሃዋርያዊ ጉዕዞኦም ኣብ ከተማ ፓሪስ ኣብ ዝርከብ ካቴድራል ባዚሊካ ኖተርዳም ጸሎት ዘሰርካ ዕረጉ። እዚ ባዚሊካ እዚ ኣብ ወርሒ መያዝያ 2019 ብምኽንያት ባርዕ ሓዊ ዝዓነወ እሞ ኣብ ወርሒ ተሓሳስ 2024 እንደገና ዝተኸፍተ እዩ ዝነበረ። ኣብቲ ዘካፈልዎ ኣስተምህሮ ንኹሎም እቶም ሃንጎፋ ኢሎም እተቐበልዎምን ኣብ መደብ ጸሎት ተሳተፉን ኣመስጊኖም። እዚ ዳግመ ልደት ናይዚ ካቴድራል ንብምሉኡ ሃዋርያዊ ጉዕዞኦምን ንመጻኢ ከምፅኦ ዝኽእል ፍረታትን ንኽንርዳእ ብኸመይ ከም ዝሕግዘና እውን ኣጉልሑ። እቲ ኣብ ኖተርዳም ዘጋጠመ ባርዕ ሓውን እቲ ስዒቡ ዝመጸ ዳግመ ህንጸትን ኣብ ኩሉ ደረጃታት ኣወንታዊ ምላሽ ከም ዘለዓዓለ ወሲኾም ገለጹ። ኣብ መንጎ ቤተ ክርስቲያንን መንግስትን ህዝባዊ ትካላትን ሲቪላዊ ማሕበረሰብን ናይ ምትሕብባር ኣብነት ካ እዩ ዝነበረ። ልግሲ ግብረ ሰናይን ኣበርክቶ ክኢላታትን ሰብ ጥበብን ሰራሕተይናታትን ብዝበለጸ ንምጥቃም ድማ ሓጊዙ ይበሉ። እዚ ንሓባራዊ ረብሓ ዝተገብረ ውህደት ንትካላት ፖለቲካውን ማሕበራውን ሓይልታት ከምኡ እውን ንኹሎም እቶም ሲቪላውን ቁጠባውን ሓላፍነት ዘለዎም ሰባት ልሙድ ክኸውን ኣለዎ ይብሉ ርእሰ ሊቃነ ጳጳሳት። ነዚ መልእኽቲ እዚ ምስ ሰበ ስልጣን ሃገረ ፈረንሳይ ኣብ ዘካየድዎ ኣኼባን ኣብቲ ኣብ ማእከላይ ቤት ጽሕፈት ዩኔስኮ ኣብ ዘቕረብዎ መደረን ከም ዘመሓላለፍዎ እውን ገሊፆም። ኣብ ከምዚ ዝኣመሰለ ምትሕብባር እተመስረተ መሰረታዊ መለክዒ ክብሪ ወዲ ሰብ ኮይኑ እዩ ዝረኸብዎ። ኣብ መንጎቲ ኣብ ኖተርዳም ዝዓረገ ጸሎት ዘሰርክን ከምኡ እውን ድሕሪ ሓጺር እዋን ምስ 80,000 ዝኾኑ መንእሰያት ኣብ ናይ ስፖርት ሜዳ ፓሪስ ዘዕረግዎ ጸሎተንዋምን ዘይርሳዕ ናይ ጸሎት ምንቅስቓሳት ከም እተኻየደ መስኪሮም። ክልተ ምሉእ ብምሉእ እተፈላለዩ ቦታታት ግን ከኣ ክልተ ተመሳሰልቲ ፍጻሜታት ኮይኖም ዳርጋ ብመንፈሳዊ መዳይ ሓድነት ዘለዎም እዮም ዝነበሩ። እንታይ እዩ ዘጣመሮም? እታ ቤተ ክርስቲያን ብእምኒ ወይ ብስሚንቶ ዝቖመት ዘይኮነትስ በቶም ጐይታናን መድሓኒናን ኢየሱስ ክርስቶስ እተፈቕሩ ሰባት ዝቖመት ክንዲ ዝኾነት እያ። እቲ ናይ ስፖርት ሜዳ ብሓድሽ ወለዶ ሃገረ ፈረንሳይ መሊኡ ነበረ። ብምኽንያት ዕድሚኦም ዘይኮነስ ብምኽንያት መንፈሶም ከምኡውን ናይ ልብን እምነትን ነጻነትን ሓድሽ ወለዶ ፈረንሳይ ከም ዝነበሩ ኸኣ ገሊጾም። እቲ ዝዝምርን ዝጭድርን ግን ከኣ ስቕታን ጽሞናን ከምኡውን ንሓቅን ፍቕርን ሃረር ዝብል ልቢ ዝገልጽ ኣቓልቦን ስምዒታውን ገጽ ከም ዝነበረ ብምምልካት ኣስዕብ ኣቢሎም ድማ እቲ መደብ ጸሎተንዋም ዓብዪ ምልክት ተስፋ እዩ ዝነበረ ብምባል መስኪሮም። ንርእሰ ሊቃነ ጳጳሳት እዚ እውን ተመሳሳለ ተስፋ እዩ ዝነበረ። ኣብቲ ሰባት በብመዓልቱ ንኽብሪ ደቂ ሰብ ብፍቕሪ ንምግልጋል ዝውፈይሉ ማይሶም በኪታ ዝበሃል ማእከል ስደተይናታት ኣብ ዝገበርዎ ምብጻሕ እተራእየ

0: ቅድስት ድንግል ማርያም እማ አምላክ ትራይ ክርከብ ዝካል ድማዩ ዝነበረ ክብሉን ወሲኾም መስከሩ ድሕሪ ዚ ርእሰ ሊቃነ ጳጳሳት ናብቲ ናብ ከተማ ሉርድስ ዘካየድዎ ንግደት ምልስ ብምባል መቕደስ ስልጣኔ ፍቕሪ ቢሎም ብምጽዋዕን ከምኡውን ናብ ካልኣይ ክፋል ሃዋርያዊ ጉዕዞኦም ናብ ሉርድስ ናብቲ ህቡብ ቤተ መቕደስ ቅድስት ድንግል ማርያም ከም ዝበጽሑ ኣዘንተው ኣብ ሉርድስ ጐይታ ብሓልዮት ኖና ቅድስት ድንግል ማርያም ንዅሎም ነጋድያን ብፍላይ ከኣነቶም ብስጋን መንፈስን ዝሓመሙ ናይ ተስፋን ዳግ መልደትን መልእኽቲ የመሓላልፍ በሉ ብግህዶ ከረጋግጾ ዝደሊ መልእኽቲ እንተሃልዩ ነፍሲ ወከፍ ሰብኣዊ ህይወት ኣብ ዝኾነ ይኹን ኩነታት ወላ እውን ኣብ ኣዝዩ ድኽመት እውን ከይተረፈ ዘይገሃዝ ክብሩ ይዕቅብ ብሰብኣዊ ርሕራሕን ብሓገዝ ስነ ፍልጠትን ካብ ስቓይ ናጻ ክኸውንን ክሕገዝን ይግባእ በሉ ብተወሳኺ እውን ምስ ጉጅለ ግዳያት ዓመፃ ዘካየድዎ ርክብ እውን ዘከሩ ኣባኡ ድማ ንኻልኦት ግዳያት ፍቓዶምን ናይ ቤተ ክርስቲያን ድሌትን ክገልጹ ክሕግዝዎም ሓተትዎም ነቲ ኣብ ህይወቶም ዝወረደ ስቓይ ክርድኡን ከምኡውን ማህሰይቲ ንምክልኻል ክዓዩን ክሕግዝዎም ኣተባብዕዎም ኣብ ሉርድስ ርእሰ ሊቃነ ጳጳሳት ኣብቲ በብመዓልቱ ኣብ ቤተ መቕደስ ዝካየድ ናይ ሽምዓ ምብራህ ስነ ስርዓትን ጸሎተ መቁፀርያን ተሳቲፎም ትማሊ ድማ ኣብ እዋን ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንዝተሳተፉ ኢጣልያውያንን ጀርመናውያንን ኣብ ዘመሓላለፍዎ ቃል ሰላምታን ምሕፅንታን ኣብዛ እትመጽእ ወርሒ ጥቅምቲ ምእንቲ ሰላም ጸሎተ መቁፀርያ ምጽላይ ኣድላይ ምዃኑ ኣትሪሮም ተዛረቡ ኣብ መወዳእታ ርእሰ ሊቃነ ጳጳሳት ናብቲ ብኻልኣይ ውጋ ዓለም ዝዓነወ ዞባ ፈረንሳን ኤውሮጳን ናብ ከተማ መጥሲ ዝገበርዎ ምብጻሕ ከምኡውን ብዛዕባ ሳልሳይን ናይ መወዳእታን ክፋል ሃዋርያዊ ጉዕዞም ጠቒሶም መግለጺ ኣካፈሉ ነቲ ሓደ ካብቶም መስረቲ ሕብረት ኤውሮጳ ዝኾነ ሮበርት ሹማን ብምጥቃስ ንመብዛሕትኡ ህይወቱ ኣብ ከተማ መጥሲ ዘሕለፈን ድሕሪ ካልኣይ ውጋ ዓለም ሰላም ዘስፋሕፍሐን ከም ዝነበረ መስከሩ ዘመናዊት ኤውሮጳ ብርግጽ ድሕሪ እቲ ውግእ ዘስዓቦ ዕንወት ከም ውጥን ሰላም መጠንያ ተወሊዳ እቲ ኣብ ከተማ ፓሪስ ኣብ ዝርከብ ባዚሊካ ኖተርዳም ዘጋጠመ ባርዕ ሓዊ ኣብ ካልኣይ ውጋ ዓለም ንኤውሮጳ ዘጋጠማ ኩነት እዩ ዝመስል ዝነበረ ክንብል ንኽእል ኤውሮጳ ድማ ኣብቲ ኣብ መንጎ ህዝብታት ዘሎ ዲሞክራስን ሓድነትን ሕውነትን እተመስረተ ብክርስትያናዊ መበቆል ዝግለጽ ዳግም ተወሊዳ እያ ሎሚ እውን እንተኾነ ኣብዚ መሰረትን በዛ ኣገዳሲ ናይ ህይወት ደምን እዩ እቲ ውጥን ኤውሮጳ ኣብ ዝያዳ ዓለምለኻዊ መድረኽ ክትሕደስ ዘኽእላ እዩ ዝነበረ ኣብዚ መዳይ እዚ ኣብ መንጎ ሃይማኖታት ዝግበር ዘተን ዝርርባትን ኣገዳስነት ከም ዘለዎ እውን ጠቒሶም ምስ ተወከልቲ ዝተፈላለየ ሃይማኖታት ኣብ ከተማ መትሲ ዘካየድዎ ኣኼባ ብምዝካር እውን ናይ ከተማ መትሲ ጻውዒት ንምዝርራብን ሰላምን ከም ዝኸተመ እውን ገሊጾም ብዛዕባ ካልኣይ ውጋ ዓለም ነቶም ቋንቋ ጣልያን ዝዛረቡ ምእመናን ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ኣብዝሓለፈ ሰንበት ዕለት 27 መስከረም ኣብ ቦሎኛ ብ1944 ብወተሃደራት ናዚ ተቐትሉ 3 ሰማእታት ካህናት ብፅናዎም ከም እተኣወጀ እውን ጠቒሶም እዞም ኣገልገልቲ ኣምላኽ ዝገበርዎ ዝለዓለ መስዋእቲ ኣብዚ ዘመን እዚ ንዘለዉ ክርስትያን ምእመናን ብፍላይ ኣብ እዋን ፈተና ኣብ ጎና ኣሕዋቶምን ኣሓቶምን ደው ንኽብሉ ትብዓት የርኢ ክብሉ መስከሩ ነቲ ዓለም ህይወት ምእንቲ ክትረክብ ዝብል ጭርሖ ናይቲ ሃዋርያዊ ጉዕዞኦም ብምዝካር እቲ ዘካየዱ ሃዋርያዊ ጉዕዞ ብዙሕን ነባርን ፍረ ከም ዘምጽእ ተስፋ ብምግባር ምስክርነቶም ዛዘሙ
1: ርእሰ ሊቃነ ጳጳሳት ድዮን መበል 14 ኣብ መዛዘሚ ዕለ 30 መስከረም ዘቕረቦ ናይ ዕለት ረቡዕ ሓፈሻ ኣስተምህሮ ትምህርተ ክርስቶስ ነባሪ ሰላም መሰረታት ከንብር ዝኽእል ቅንዕና ዘለዎ ተወፋይነት ጥራይ ምዃኑ ብምዝኽኻር ኣብ ኢትዮጵያ ዞባ ትግራይ ኩሎም ወገናት ተጻብኦታት ደው ከብሉ ፀውዒቲ ከም ዘቕረቡን ኣስዒቦም እውን ርእሰ ሊቃነ ጳጳሳት ድዮን መበል 14 ብዓሚቕ ሰክፍታ ኣብ ኢትዮጵያ ዞባ ትግራይን ኣብ ጎረባብቲ ከባብታት ዓፋርን ኣምሓራን ዳግማይ ተጻብኦታት ዝተ ዓለ ብዓሚቕ ስክፍታ ይከታተልዎ ከም ዘለዉ ድሕሪ ዝለገስዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብምሕባር ንዝፃውዒት ናብቶም ኣብቲ ግጭት ንዝሳተፉ ዘሎ ወገናትን ካቕርቡ ንኩሎም ወገናት መገዲዘታ ክመርፁ ልባዊ ልመና ኣቕርብ ዕጥቃዊ ግጭት ንፀገም የጋድዶ ዳኣምበር ፈፂሙ ኣይፈትሖን እዩ ኣሰርሞት ዕንወትን ቂምታን እዩ ዝዘርእ ቅንዕና ዝመልኦ ጽምዶ ጥራይ እዩ ንነባሪ ሰላም መሰረት ከንብር ዝኽእል ቢሎም ማሕበረሰብ ዓለም ኩሉ ሰብኣዊ ሓገዛት ንዝተጸገሙ ከቕርብ ልግስን እዋናዊ ኣበርክቶኡ ከቕርብ ዘለዎም ተስፋ ከም ዝገለጹ ዜና ቫቲካን ኣፍሊጡ ኩነታት ትግራይ ካብ ግዜ ናብ ግዜ ወጥሪ ዝመልኦ እናኹነ ይኸይድ ከም ዘሎን ኣብዝሓለፉ ሰዓታት ካብ 2020 ክሳዕ 2022 ዓመተ ምሕረት ቀንዲ ፖለቲካዊ ሓይሊ እቲ ዞባ ዝኾነ ህዝባዊ ወያነ ሓርነት ትግራይ ምስ ሰራዊት ኢትዮጵያ ዝተዋግ ኣብዚ እዋን እዚ ኣብ ሰሜን ኢትዮጵያ ትግራይን ኣብ ጎረባብቲ ከባብታት ዓፋርን ኣምሓራን ማለት ተከዘ ምዕራብ ትግራይ ኣብ ከባቢ ወልቃይት ኣብ ዶብ ክልል ዓፋር

0: ከምኡ እውን ኣብ ዝተፈላለዩ ከባቢታት ኣምሓራ ብርክት ዝበሉ ጎንፅታት ምህላው እዩ ዝንገር። ቁፅሪ ዝሞቱ ገና ብናፃ ክረጋገፀ ኣይከኣልን። ብመሰለ ሰራዊት ኢትዮጵያን ተዋጋቲ ሓይልታትን ይቐርብ ምህላውን ዓለም ሓቆፍ ደብ ኣልቦ ማሕበር ሓኻይም ከም ዝፀብፀቦ ኣብ መንጎ 22 ክሳብ 25 መስከረም ልዕሊ 400 ውጉዓት ናብ ኣባይቲ ሕክምና ኮሮምን ኣላማጣን ካኣትዉ እንከለዉ ካልኦት 300 ኣብ ሰሜናዊ ምዕራብ ትግራይ ስሑልን ሽረን ኣብ ኣባይቲ ሕክምና ከም ዝኣተዉ እንክፍለጥ ኣብቲ ብሰንኪ እቲ ግጭታት ዝዩ ዝተሓሰይ ከባብታት ሰብኣዊ ሓገዛት ንምቕራብ ኣፀጋሚ ኮይኑ ይቕፅል ኣሎ። ብዙሓት ፅርግያታት ክቋርፁ እንከለዉ ኣብ ዞባ ሰሜን መርበብ መራኸብታት ሙሉእ ብምሉእ ተቋሪፁ ስለ ዘሎ ሰራሕተኛታት ረድኤት ፃዕርታቶም ከወሃህዱ ከም ዘይከኣሉ ይፍለጥ። ብፖለቲካዊ መዳይ መንግስቲ ኢትዮጵያ ንጎረቤት ሃገር ኤርትራ ንተቃወምቲ ሓይልታት ትድግፍ ኣላ እንክብል ክኸስስ እንከሎ መንግስቲ ኤርትራ ድማ ኣብ መበራኽ ዓመት ዝኾነ ይኹን ኢድ ከም ዘይብሉ ብትሪ ከም ዝገለፀን እዚ ከምዚ ኢሉ እንከሎ ሕብረት ኤውሮፓ ነቲ ኩነታት ብፖለቲካዊ ይኹን ብወተሃደራዊ መዳይ ብቕልጡፍና ተበላሸ ይኸይድ ከም ዘሎ ብምግላፅ እቲ ንማላ ዞባ ክሕምዝ ዝኽእል እንክብል ዝገለፆ ዳግማይ ምጅማርቲ ግጭት ደው ንምበዓል ዝዓለመ ቅልጡፍ ስነ መዳያዊ ክልኣዊ ርክብን ሰብኣውን ስጉምትታት ከተግብር ምዃኑ ይሕብር። ናይ ሲኖዶስ ሽማግለ ጉዳያት ሕጋ ቀኖና ናይ መወዳእታ ፀብፃብ ጥቅምቲ 222 ጥቅምቲ 224 ዓመተ ምሕረት ብክልተ ሓፍሻ ጉባኤታት ሲኖዶስ ጳጳሳት ኣብ ዘካይዱ ዕዮ መሰረት ኣብ ሕጊ ቀኖና ላቲናዊት ቤተ ክርስትያን ምምሕያሽ ክግበር ሓሳብ የቕርብ። ናይ ሲኖዶስ ሽማግለ ጉዳያት ሕጋ ቀኖና ናይ መወዳእታ ፀብፃብ ብቤት ፅሕፈት ሲኖዶስ ተሓቲሙ ወግዓዊ ከም ዝኾነን ንሲኖዶስ ንምግልጋል ዝተመስረተ ናይ ሲኖዶስ ሽማግለ ጉዳያት ሕጋ ቀኖና ምስ ናይ ቅዱስቲ መንበር ላዕላዊ ቤት ፅሕፈት ሕጋዊ ሰነዳት ብምስምማዕ ውፅኢት መስርሕ ሲኖዶስ 221 224 ዓመተ ምሕረት መሰረት ብምግባር ዝዓይ ኮይኑ እቲ ሰነድ ከም ዝሕብሮ እቲ ሽማግለ ጉዳያት ሕጋ ቀኖና ካብ መስርሕ ሲኖዶስ ዝወፅእ ቴዎሎጊያውን ስነ ኣቕሌስያውን ርድኢታት ብኸመይ ናብ ቀኖናዊ ስርዓታት ክትርጎም ከም ዝኽእል ንምንላይ ዝኣመተ ኮይኑ ሰለስተ ናይ ግዜ ኣድማሳት ፈልዩን እዩ። ኣብ ሓፂር ግዜ ነቲ ሕጂ ዘሎ ሕጊ ኣብ ጭቡጥ ኩነታት እናተጋህደ እንከሎ ንዓቕለሳዊ ህወት ብቅፅበት ክድግፍ ዝኽእል ምምሕያሻት ሓሳብ የቕርብ። እዞም እማመታት እዚኦም ኣርእስቲ ናይቲ ኣብ ናይ ማእከላይ ግዜ ውጥን እቲ ትልሚ ካብቲ መስርሕ ሲኖዶስ ዘጉልሖ ድሌታት ዝነቐለ መስቀላዊ ኣገባብን ዝምልከቶም ናይ ቅዱስ መንበር ላዕለዎት ኣባይቲ ፅሕፈት ብምትሕብባርን ብሓድሽ መምርሕታት ወይ ምክልኻል ናይቶም ድሮ ኣብ ግብሪ ዘለዉ ክእለዩ ዝኽእሉ ሓያሎ መዳያት የነፅር። ኣብ መወዳእታ ኣብ ነዊሕ ግዜ ነቲ ዝቕልቀል ቴዎሎጊያውን ስነ ኣቕለስያውን ርድኢታት ምእንቲ ከጠቓልል ንኽልትዩ ሕጋ ቀኖና ማለት ላቲናውን ምብራቃውን ሕጋ ቀኖና ብሰፊሕ ክኽልስ ይሓስብ። እቲ ሎሚ ዝተሓትመ ፀብፃብ ንሕጋ ቀኖናታት ምብራቃውያን ቤተ ክርስትያን ዝምልከት ፍሉይ ሽማግለ ስለ ዝተመስረተ ንሕጊ ላቲን ጥራይ ዝምልከት እዩ። ኣብ ሓፂር እዋን ክትግበር ዝግብኦም ናይ ሕጊ እማመታት የቕርብ። ብፍላይ እዚኦም ጉዳያት ኣብ ውሽጢ ዓውዲ ቤተ ክርስትያናዊ ምሕደራ ሓዊሱ ደቂ ተባዕትዮን ደቂ ኣንስትዮን ዓለማውያን መቕመናን ኣብ ቤተ ክርስትያን ብቑዓትን ብኽእለቶም ኣብ ቤት ፅሕፈታትን ሓላፍነትን ኣገልግሎቶምን ናይ ምፍፃም ዓቕሞም ዝምልከት ሕጋ ቀኖናታት ምምሕያሻት ብዓይኒ ሲኖዳውነት ንፍሉያት ኣባይቲ ምክርን ኤጲስቆጶሳዊ ጉባኤታትን ዝምልከት ዝተወሰኑ ቀኖናታት ምኽላስን እዚኦም ድማ ኣብ መንጎ ከባብያዊ ኣብያተ ክርስትያን ናይ ምትሕብባር ሓላፍነት ዝስከሙ ኣቕለሳውያን ኣካላት እዮም። ከምኡ እውን ኣሳታፊ ኣካላት ናይ ኣሳተፊ መዳያቶምን ልኡካን ወንጌላዊ ዝንባልኦምን ንምሕያል ምምሕያሻት ምግባር። ካብ ክልተ ሓፍሻ ጉባኤታት ሲኖዶስ ጳጳሳት ማለት ጥቅምቲ 223 ጥቅምቲ 224 ዓመተ ምሕረት ጀሚሩ ነቲ ዝተፈፀመ ስራሕን ዝተፈረየ ሰነዳትን ብምትንታን ብምፅናዕን ክሳብ እቲ ብጉባኤ 224 ዓመተ ምሕረት ዝፀደቐ ናይ መወዳእታ ሰነድ ሓዊሱ ሽማግለ ጉዳያት ሕገ ቀኖና ናይ መወዳእታ ሰነድ ናይ ወርሒ ጥቅምቲ 224 ዓመተ ምሕረት ሓፍሻ ጉባኤ ሲኖዶስ ጳጳሳት ናይ መወዳእታ ሰነድ ሕጡብ ብፅሑፍ 6177 ከም ዝመርመረን እዞም ሕጡብ ፅሑፋት እዚኣቶም ንማዕረ ክብሪ ምእመናን ኣብ ህዝበ እግዚኣብሔር ዘመልክቱ ኮይኖም እዚ ማዕርነት ዝብሕጋዊ መገዲ ኣብ ዓቕሚ ዓለማውያን ደቂ ተባዕትዮን ደቂ ኣንስትዮን ኣብታ ብቕዓትን ክኢላታትን ዝኾኑሉ ቤተ ክርስቲያን ስልጣንን ሓላፍነትን ኣገልግሎትን ንምፍጻም ዘስዕቦን ኣብ መዳይ ቤተ ክርስቲያናዊ ማሕደራ ሓዊሱ እዩ በዚ ምክንያት እዚ ሕጊ ቀኖና ጉዳያት ዝምልከት ሽማግለ ሲኖዶስ ሕጊ ቀኖና ዓንቀጽ 144 ምግምጋም ግቡእ ኮይኑ ከም ዝረኸቡን እዚ ከዓ ንሕጊ ቀኖና ምስ ትምህርቲ ናይቲ ኣብ ቀረባ እዋን ናይ ዝተካየደ ሲኖዶስ ጳጳሳት ዝሰማማዕ መጥታን ክኸውን እዩ ሽማግለ ጉዳያት ሕጊ ቀኖና ከም ዝረኸቦ ኣብ መብዛሕትኡ እዋን እቲ ናይ ቤተ ክርስትያን ህሉ ሕጋዊ ስርዓት ድሮ ንዓለማውያን ሰባት ጎኒ ጎኒ ጓሶት ኣብ ቤተ ክርስትያናዊ ሓባራዊ ሓላፍነት ዘጠቃልል ተራን ዕማማትን ዝያዳ ኣፍልጦን ምሻምን እኩሉ መሳርሕታት ከም ዘለዎ ኣስተውዒሉ ይኹን እምበር እዞም መሳርሕታት መብዛሕትኡ ግዜ ኣብ ግብሪ ዘይውዕሉ ኮይኖም ሓደሓደ ግዜ እውን ዝያዳ ተበፃሕትን ውፅኢታውያንን ንክኾኑ ዝሓየለ ስርዓታዊ ምርግጋፅ የድልዮም እዩ እቶም እማመታት ንገለ መዳያት ሕጊ ቀኖና ምስቲ ሲኖዶስ ዝሃቦ ውሳኔታት ብዛዕባ ገለ እዋናዊ ቁርፅን ኣገባባትን ምትሕግጋዝ ዓለማውያን ኣብ ተልእኮ ቤተ ክርስትያን ንምስማዕ ዝዓለሙ እዮም ብፍላይ ዘገድስ ኣብ መንጎጓሱትን ካልኦት ኣባላት መእመናንን ዘሎ መዳይ ናይ ሲኖዳዊ ምስትውዓልን ተወፋይነትን እዩ ኣብ ምግምጋም ድሌታት ጉስነትን ንዓቕለሳውያን ኣብያተ ፅሕፈት ምድላውን ብዝምልከት ብመሰረት እቲ ሕጂ ዘሎ ኩላዊ ስልጣናዊ ትምህርቲ ንሲኖዳውነት ከም ናይ ቤተ ክርስትያን ብንባሬ ዘሎ ባህሪ ዝህቦ ኣቃልቦ ንሲኖዶስ ብዛዕባ ሲኖዳውነት ብምፅምባል ቤተ ክርስትያን ንኩሎም መእመናን ኣብ መስርሕ መማያ ዝሳተፈትሉ ትምህርቲ ካልኣይ ጉባኤ ቫቲካን ንምዕማቁን ንምቕባልን ዝዓለመ እዩ ኣብ ትርጉምን ኣተገባብራ ሕጊ ኩሎም መእመናን ምክሪ ምቕባል ነቲ ዘሎ ስርዓታት ምግምጋም የድሊ እዚ ድማ ብመንፅር ሓድሽ ርድኢትን ዝተቀየረ ኩነታትን ኣብ ዝተወሰኑ ሕጋዊ ድንጋጌታትን ኣድላይ ምምሕያሽ ከስዕብ ይኽእል እዩ ብመንፅር ሲኖዳውነት ክኽለሱ ዘለዎም ፍሉያት ጉባኤታትን ኣብያተ ምክርን ጳጳሳትን ሕጊ ቀኖና ብዝምልከት ኩሎም ኣባላት ህዝበ እግዚኣብሄር ኣብ ሓደ ፍሉይ ጉባኤ ክሳተፉ ዝኽእልሉ ተኽእሎ ብማዕረ ናይ ኣባላት ብመሰል ከምኡ እውን ነቲ ዝተዋሕቦም ናይ ምምክኻር ድምፂ ጥራሕ ዝብል ደረት ምውጋድ ብመንፅር ሲኖዳውነት ዝተሓስቡ ምህዞታት እዮም ንመላእ ቤተ ክርስትያን ዝምነ ኣብ ነፍሲ ወከፍ 10 ዓመት ኣብያተ ምክሪ ክካየድ ዝብል ሓድሽ ድንጋገ ዳግማይ ሂወት ንምሃብ ክሕግዝ ይግባእ ንኤጲስቆጶሳ ጉባኤታት ዝዓበየ ስልጣን ዝወሃቦ ናይ መንበረ ጵጵስና ጉባኤታት ስልጣን ቅዱስቲ መንበር ምስጢረ ተክሊል ኣብ ምክትታል ዘገልግሉ ዓለማውያን ኣብ ምሻም ዘለዋ ተሳትፎ ብምእላይን ቅዱስቲ መንበር ኣብ ውሽጢ ሓደ ዓመት መልሲ እንተዘይሂባ ንተግባራት ናይ ሓደ ጉባኤ ቅኑዕነት ዝብል ግምት ብምትእትታዊ እዩ ኣብ መወዳእታ ገለ ሓደስቲ ኣብነታት እንታይነትን ተራን ተሓጋገዝቲ ጳጳሳት ንምንፃር ዝፅዕሩ ኮይኖም ኣበርክቶ ልሂቀ ጳጳሳት ንምዕባይ ድማ ኣብ ናይ ጉባኤታትን ኣባይቲ ምክርን ጳጳሳት ዝሕቀፉ ሽማግለ ምሻሞም ይሕሰብ ሳርሳይን ናይ መወዳእታን ክፋለ ናይ ትፀብጻብ እቲ ናይ መወዳእታ ሰነድ መገድታት ተልእኮ ወንጌል ለውጢ ንምጅማር ኣሳታፊ ኣካላት ምሕዳስ ዘለዎ ህፁፁነት የጉልሕ እዚኣቶም ንኣዋጅ ወንጌልን ምስኡ ምትእስሳር ሂወት ህዝበ እግዚኣብሄርን ዝድግፉ ኣካላት እዮም ዕማሞም ድማ ተልእኮ ወንጌል እምበር ውድባዊ ጥራይ ኣይኮነን ዝሰፍሕ ተሳትፎ ናይ ዝተጠመቑ ቅዋማዊ መልክዕ ሽምግልና ይሓትት ብፍላይ ኣብ ውሽጢ ከባብያዊት ቤተ ክርስትያን ከምቲ ብሕጊ ቀኖና ዝተቐመጠ እዞም ኣካላት እዚኦም ብመሰረት ቀኖናዊ ደረጃ መንፈሳዊ ውህበታት ኣገልግሎትን ብቕዓትን ናይቶም ኣብዚ ጉዳይ ዝሳተፉ ምእመናን ቀዳሞት ናይ ተሳትፎ ቦታታት እዮም ዝተፈላለየ ናይ ሓባር ሓላፍነት ንህያባት ውልቂ ሰባት ንሓባራዊ ውሳነ ዋጋ ይህቦ መስርሕ ሲኖዶስ ናይ ጳጳስ ናይ ጳጳሳት ጉባኤ ወይ ናይ ርእሰ ሊቃነ ጳጳሳት ናይ ውሳነ ብቕዓት ኣይወግድን እንታይ ደኣ ንኣበርክቶ ህዝበ እግዚኣብሔር ዘጠቃልል ኮይኑ ነቲ ናይ ሲኖዳውነት ተግባር ናይ ብሓቂ ናይ ሓባር ባህሪ ይህቦ ኣብ ሕገ ቀኖና ቁፅሪ 127 339 469 حدن 400 سوسان 3 400 سوسان 6 400 سبعة 3 400 تسعة 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة 5 3 400 تسعة ናይ ሞዳታ ሰነድስ ተገልጸ ንመትከል ተሓታትነት ዝውቀስ ሓድሽ ስርዓታት ኣተኣታትዩ ኣሎ።
1: መኽተል ዋና ጸሓፊ ሓፈሻዊ ጉዳያት ቅድስቲ መንበርን ኣቦ መንበር ኮሚቴ ቁጠባ ውሕስናት ቅድስቲ መንበር ክቡር የኔታ ኣንቶኒ ኤክፖ ብዛዕባ እቲ ቅድሚ 15 ዓመታት ኣብ ሃገረ ቫቲካን ንዘይሕጋዊ ዝውውር ገንዘብን ምወላ ግብረ ሽብራን ንምክልኻልን ንምቅላስን ዝወፀ ሕጊ ዘማእከለ ኣህጉራዊ ዋዕላ ዕላማ እዚ ሕጊ እዚ ንገንዘባዊ ንጽሕናን ኣብ ትካላት ዘሎ ተኣማንነትን ንምዕቃብ እዩ ዝነበረ ክብሉ ኣመልከቱ። ኣብ ሃገረ ቫቲካን ዘይሕጋዊ ዝውውር ገንዘብን ምወላ ግብረ ሽብራን ንምክልኻልን ንምቅላስን ዝምልከት ናይ መጀመርታ ሕጊ ድሕሪ ምጽዳቑ ድሕሪ 15 ዓመታት ብፍላይ ከኣ ነትና ማዕበለ ዝኸይድ ዘሎ ዓይነት ገንዘባዊ ገበን ኣብ ግምት ብምእታው ነዚ ምዕባለ እዚ ንምዝካር እቲ ዝበለጸ መንገዲ ኣኽብሮቱ ጥራይ ዘይኮነስ እንደገና ብጥንቃቐ ምምርማሩ እውን እዩ ይብሉ። እዚ ድማ ናይቲ ምኽትል ዋና ጸሓፊ ሓፈሻዊ ጉዳያት ቅድስቲ መንበርን ኣቦ መንበር ኮሚቴ ቁጠባዊ ውሕስናት ቅድስቲ መንበርን ክቡር የኔታ ኣንቶኒ ኤክፖ ዕለት 29 መስከረም ንግሆ ኣብ ሃገረ ቫቲካን ናይ ዘካፈልዎ መደረ ማእከል ኣርእስቲ እዩ ዝነበረ። ኣብቲ ኣብ ከተማ ሮማ ዝርከብ መንበረ ጥበብ ሉዊስ ዘዶም ኣብ ቅድስቲ መንበርን ቤት ምሕደረ ሃገረ ቫቲካንን ንመጀመርታ ግዜ ጸረ ዘይሕጋዊ ዝውውር ገንዘብ ዝምልከት ሕግን ኣንጻር ምወላ ግብረ ሽበራ ንምቅላስ ዝዓለመ ሕግን ካብ ዝእወጅ 15 ዓመት ዘርእስቱ ኣህጉራዊ መጽናዕቲ ተኻየደ። ኣብ ቁጠባዊ ገበን ሓደስቲ ቴክኖሎጂ እናስፋሕፍሐ ይኸይድ ስለ ዘሎ ነዚ ስርዓት እዚ ንምግምጋምን ንምድልዳልን ዝግበር ጻዕርታት ምክያድ ኣድላይ እዩ። ዝቕጽሉ 15 ዓመታት ካብቲ ኣብ 2010 ክትግምቶ ዘጸግም ዝነበረ ሓደጋታት ዝዛይድ ከምጽእ እዩ። እናወስኸ ዝኸይድ ዘሎ እተሓላለኸ ፋይናንስያዊ ቴክኖሎጂ ቅጽበታዊ ዶብ ሰገር ዝግበር ንግዳዊ ምዝውዋር ገንዘብን ከምኡውን ምናባዊ ዝኾነ ንብረት ዘጠቓልል ንጥፈታት ሰብ ዝሰርሖ ኣስተውዕሎት ከምኡውን ሓድሽ ዓይነት ገንዘባዊ ገበን የጠቓልል። ብርግጽ ጽኑዕ ሕግታት የድልየና እዩ። ልዕሊ ኩሉ ግን ድልዱል ትካላዊ ኣሰራርሓ፣ ውፅኢታዊ ምትሕብባር፣ ሞያዊ ግምገማታት፣ ቴክኖሎጂያዊ ክእለትን ባህሊ ተሓታትነትን የድልየና እዩ ክብሉ እውን ኣመልከቱ። ነቲ ሓድሽ ሕጊ ንምትእትታው ዝነበረ ግዜን ኩነታትን ምኽንያታትን እውን ኣዘኻኸሩ። ብዕለት 30 ታሕሳስ 2010 ሕጊ ቁፅሪ 127 ቅድስቲ መንበር ተኣውጁ። እዚ ሕጊ እዚ ንዘይሕጋዊ ዝውውር ገንዘብን ንምወላ ግብረ ሽበራን ንምክልኻልን ንምቅላስን ናይ መጀመርታ ሓፈሻዊ ሕጋዊ መሰረት ኣቆመ። ኣብታ መዓልቲ እቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ነዚ ኣመልኪቶም ናብ ዝምልከተን ትካላት ቅድስቲ መንበር ኣመሓላለፍዎ። ኣብ ሓባራዊ ሓላፍነትን ሓባራዊ ተሓታትነትን እተመስረተ ኣብ ኣህጉራዊ ስርዓታት ክሳተፋ እውን ወሰኑ። እቲ ሓድሽ ሕጊ ድሕሪ ምጅማሩ ኣብ ዝነበረ ዓመታት ቀስ ብቐስ ዝሰፍሐ ሕጋውን ትካላውን መዋቕር ከም ዝማዕበለ እውን እንክገልጹ በብእዋኑ ናይ ወፃኢ ገምጋምን ቀጻሊ ምይይጥን ኣብ ኣህጉራዊ ስርዓት ዘይሕጋዊ ዝውውር ገንዘብ ንምቅላስ ኣብ ዝግበር ተበግሶታት ምስታፍ ከምኡውን እቲ ስዒቡ ተገብረ ተሓድሶታት ምክልኻልን ምቁፅጻርን ፋይናንሳዊ ገምጋማትን ኣህጉራዊ ምትሕብባራትን ኣደልዲልዎ እዩ ክብሉ መስከሩ። ምቁፅጻርን ፋይናንሳዊ ምስትውዓልን ኣህጉራዊ ምትሕብባርን ንሰባት ንምዕቋብ ከምኡውን ተኣማንነት ንምዕቋብ ዘገልግል ምዃኑ ገለጹ። ከምዚ ዝኣመሰለ ግልጽነት ንነፍሲ ወከፍ ትካል ኣገዳሲ እኳ እንተኾነ ንከም ቅድስቲ መንበርን ሃገረ ቫቲካንን ዝኣመሰላ ንግብረ ሰናይ ወፈያታትን ገንዘብን ዘበርክታ ናይ ምቁፅጻር ሓላፍነት ብሕድሪ እተዋህበን ትካላት ብዝያዳ ኣገዳሲ እዩ። እቲ ነዘን ትካላት ብሕድሪ እተዋህበ ሃብቲ ካብ ቁጠባዊ መዳይ ንላዕሊ ዋጋ ኣለዎ። ኣብቲ ተመደበሉ ዕላማ ንኽበጽሕን ብኸመይ ከም ዝመሓደርን ንጽሕናን ተኣማንነትን ኣዝዩ ኣገዳሲ እዩ። በዚ መዳይ እዚ ቁጠባዊ ንጽሕና ካብቲ ኣብ ትካላት ዘሎ ተኣማንነት ክፍለ ኣይክእልን እዩ በሉ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብ2020 ነቲ ማኒቫል ተሰሚየ ናይ ገምጋም ጸረ ዘይሕጋዊ ዝውውር ገንዘብ ሽልማት ምስ ተቐበሉ ገንዘብ ከገልግል ደኣ እምበር ክገዝእ የብሉን ዝብል መሰረታዊ ስርዓት ከም ዝመስከሩ ብምዝካር እዚ ዓሚቕ ኣገዳስነት ዘለዎ መሰረታዊ ስርዓት ከኣ ኣብቲ ስብኩ ወንጌለ ተሰሚየ ሃዋርያዊ ቅዋሞም ብንጹር ተገሊጹ ከም ዘሎ ኣመልከቱ። ሎሚ ድሕሪ 15 ዓመታት ነቲ ዓብዪ ምዕባለ ኣፍልጦ ክንህበሉ ንኽእል ኢና። እቲ ሕጋዊ መዋቕር ብስለት ረኺቡሎ፣ ተቋማት ድማ ብፍልቀታዊ መንገዲ ማዕቢለን ኣለዋ። ናይ ምቁፅጻርን ምትሕብባርን ሜላታት ከኣ ብዝያዳ እተሃላለኸ ኮይኑሎ። ባህላዊ ቁጠባዊ ንጽሕና በብቕሩብ ብትዕግስቲ ብዕዮ ሓጋዚ ኣካልን ብተቆጻጻርን ከምኡውን ገምገምቲ ሰበ ስልጣንን ክኢላታት ፋይናንሳዊ ሓበሬታን ኣኽበርቲ ሕግን ደያኑን ተቋማትን እናማዕበለ ይኸይዳሎ ክብሉ እውን መስከሩ። ቅድስቲ መንበር ኣብዚ ቀረባ ግዜ ርእሰ ሊቃነ ጳጳሳት ልዮን መበል 14 በቲ ሓድሽ ዘጽደቕዎ መምርሒ ቁጠባዊ ኣስተውዕሎን ከምኡውን ተቆጻጻሪ ስልጣንን ነዚ ተጸምዶ እዚ ዳግም ኣረጋጊጽዎ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 25 ሰነ 2026 ብናይ ኢድ ጽሑፍ ኣብ ዘመሓላለፍዎ መልእኽቲ ኣብ ቁጠባውን ገንዘባውን ንጥፈታት ግሉጽነትን ንጽሕናን ተሓታትነትን ኣድላይ ረቋሒታት ናይ ጽቡቕ ምምሕዳርን ንሓባራዊ ረብሓ ዝዓለመን እዩ ብምባል ደጊሞም ገሊጾም። እዚ ድማ ቅድስቲ መንበር ብቐጻሊ ቆራጽነትን ሕጋውን ትካላውን መዋቕር በብቕሩብ ንምድልዳል ዝገበረቶ ቆራጽነት ደጊሞም ኣረጋገጹ። ኣብዚ ሓለፈ ዓመታት እዚ መስርሕ እዚ ኣብ መሰረታዊ ስርዓታት ሕጋውነት፣ ግሉጽነት፣ ሚዛናውነት፣ ኣህጉራዊ ምትሕብባርን እተመስረተ ሰፊሕ ስርዓተ ምክልኻልን ምቁፅጻርን ከም ዘማዕብል ገይርዎ እዩ ክብሉ እውን ኣመልከቱ። ብተወሳኺ እውን ንዘይሕጋዊ ዝውውር ገንዘብን ንምወላ ግብረ ሽበራን ምስፍሕፋሕ ጃምላዊ ቅትለት ዘስዕብ ኣጽዋርን ንምቅላስ ዝሕግዝ ሕግታት በብቕሩብ ከም ዝመሓየሽ ገይርዎ እዩ። ኣብ ርእሲ እዚ ድማ ኣብ ገንዘባዊ ንጥፈታት ዝሳተፉ ትካላት ጽኑዕ ጥንቃቐ ዝመልኦ ቁጽጽር ከም ዝገብራ ገይርወን ኣሎ። እዚ መስርሕ እዚ ብሓደስቲ መምርሒታት ብኻልእ ደረጃ ንቕድሚት ይስጉም ኣሎ። እዚ ድማ እቲ ርእሰ ሊቃነ ጳጳሳት ባዕሎም ከም ዝገለጽዎ ግሉጽነት፣ ምልኣት፣ ውሕስነት ከምኡውን ድሕንነትን ናይ ቅድስቲ መንበርን ቤት ምሕደራ ሃገረ ቫቲካንን ንገንዘባዊ ቁጠባውን ስርዓታት ንምምዕባል ኣበርክቶ ይገብር ኣሎ።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።